የኢትዮጵያ ድምፅ ራዲዮ ጣቢያ ነው። ይህ በስቶክሆልም ከተማ የሚገኘው የኢትዮጵያ ድምፅ ራዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ በአገራችን ኢትዮጵያ በስዊድን አገርና በመላው ዓለም የሚከሰቱ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ይዘቶች ያላቸውን ዝግጅቶች ይዞላችሁ ይቀርባል። አዝናኝና አስተማሪ ፕሮግራሞችም ተካተዋል።

የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርስ እና በዩቲዩብ ገጽ ቮይስ ኦፍ ኢትዮጵያ ስቶክሆልም ስዊድን የሚያስተላልፈውን የአማርኛ ፕሮግራም አሁን ይጀምራል።

እነሆ የኢትዮጵያ ድምጽ ሬዲዮ የስርጭት ሰዓቱና ጣቢያውን ቀይሯል። እሁድ ጧት የኢትዮጵያ ድምጽ ሬዲዮ መለያ ነበር ለማለት ይቻላል። ላለፉት 33 አመታት የጧቱ ፈረቃ ተጠቅመን ስርጭታችንን አስተላልፈናል። መቼም የለመዱትን ነገር እንደቀልድ በተው ቀላል አይደለም። በራዲዮናችን ብዙ ትዝታዎች በእሁድ ጧት ፈረቃ አልፈዋል። የእሁድ ጧት ራዲዮ ስርጭታችን ሰዓቱን ለመቀየር የፈለገባቸው የተወሰኑ ምክንያቶች አሉ። የመጀመሪያው ሰዓቱ ለብዙ ሰዎች የተመቸ አልነበረም። የብዙዋን አድማጮቻችን ጥያቄ ነው። ሰዓታችሁን ብትቀይሩ ተብለን ተደጋግመን ተጠይቀናል። ይህም ፕሮግራም ወደ ከሰዓቱ ለማምጣት የወሰነው ለአድማጮቻችን ያለን ተደራሽነት ለማብዛት ነው። እሁድ ጧት ብዙ አድማጮቻችን በተለይም የኦርቶዶክስ ሃይማኖት እምነት ተከታዮች ከቤተ ክርስቲያን ሰዓት ጋር የማይመች በመሆኑ እንዲሁም እሁድ ከሰዓት አብዛኛው ሰው በቤቱ ተረጋግቶ የሚያዳምጥበት ሰዓት ነው ብለን እናምናለን። ራዲዮናችን የማህበረሰብ ሬዲዮ ነውና።

የማህበረሰብ ሬዲዮ ማለት ለአንድ የተወሰነ ማህበረሰብ የሚዘጋጅና የሚሰራጭ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ በስዊድን ለስዊድን የሚኖሩ ኢትዮጵያውያንን ዜናና መረጃ፣ ቃለ መጠይቆችን፣ የኢትዮጵያ ባህልና ቋንቋዎችን፣ የማህበረሰብ ጉዳዮችን፣ በሀገር ውስጥና በዚህ በሀገረ ስዊድን የሚከሰቱ ሳምንታዊ ጉዳዮችን፣ የተለያዩ ክስተቶችን የምንዘግብበት የሬዲዮ ፕሮግራም ነው። ማስታወቂያዎችን፣ የማህበረሰብ ዝግጅቶችን፣ የተለያዩ ስፖርታዊ ውድድሮችን በዚህ ፕሮግራሞቻችን አቅርበናል። በአጭሩ የማህበረሰብ ሬዲዮ የሚያሟላን ሁሉ ለማሟላት ከልባችን ሰርተናል ብንል የሚያዳግት አይደለም። ጊዜ መስታወት ነው ይባላል። ለሁሉም ጊዜ አለው እንዲሉ የራዲዮኑ ትውስታ ለወደፊቱ በሰፊው በዝርዝር ጥናት ተደርጎበት በልዩ ማስታወሻ የሚቀርብ ይሆናል። ራዲዮኑ የስቶክሆልም ስዊድን የኢትዮጵያውያን መለያ ነው ለማለት ይቻላል። በራዲዮኑ ትዝታ የሌለው ነዋሪ አለ ለማለት ይከብዳል። የኢትዮጵያ ድምፅ ሬዲዮ በዚህ በስቶክሆልም ስዊድን የሚገኘውን የኢትዮጵያ ማህበረሰብ በሰፊው አገልግሏል። የማህበረሰባችን አባላት ስኬት፣ ደስታ፣ ችግር፣ ሐዘንና ደስታን ዘግቧል። ሀገራችን በዘርፈ ብዙ ችግር ውስጥ እየታመሰች ትገኛለች። ዛሬ ከሀገራችን የሚመጣው ዜና ሁሉ ይሰቀጥጣል። ለኢትዮጵያ ድምፅ ሬዲዮ መርዶ ነጋሪ መሆን አልነበረም አላማው። አላማችን ውስብስብ ላለው የሀገራችን ችግር እንደ አቅማችን መፍትሄ የሚሆኑ ሀሳቦችን በማቅረብ የራሳችንን ግዴታ መወጣት ነው። ሚዲያ ኃላፊነት ነው። ኃላፊነት በጎደለው መልኩ ግልብ የሆኑ የፈጠራ ወሬዎችን በማቅረብ የወሬ ሸማችን መሰብሰብ ይቻላል። ያን ግን የራዲዮናችን ዓላማ አልነበረም፣ ሆኖም አያውቅም። ያን ብናደርግ ይህን ሁሉ ጊዜ ባልዘለቅን ነበር። ራዲዮናችን ዘወትር እንደሚያደርገው ስለ ሀገራችን በጎ የሆኑትን ነገሮች ሁሉ በመስራት እንደ ወትሮ ዝግጅቱን ይቀጥላል። አሁን የምታገኙን ዘወትር እሁድ ጠዋት እንደ ኢትዮጵያ ሰዓት አቆጣጠር ከ 10 ሰዓት እስከ 12 ሰዓት አይደለም። ይልቁንስ የምታገኙን ዘውትር እሁድ ከሰዓት ከ14 ሰዓት እስከ 16 ሰዓት እንደሆነ ደጋግመን እንነግራችኋለን። ጣቢያችን ደግሞ ራዲዮን ስቶክሆልም 101.1 እንደተቀየረ ስንነግራችሁ በልበ ሙሉነት ነው። የዩቱብ ገጻችን በቮይስ ኦፍ ኢትዮጵያ ስቶክሆልም ስዊድን ሁልጊዜም እንደምታደርጉት እንድትከታተሉን እንጋብዛለን። የሁሉም ኢትዮጵያዊ ድምፅ በመሆን በተሳትፎ በሀሳብ በድጋፍ እንደማትለዩንም ባለሙሉ ተስፋ ነን። በዚህ አጋጣሚ በሴፕቴምበር 12 2026 የራዲዮናችን የምስረታ 33ኛ ዓመትና የኢትዮጵያን አዲስ ዓመት በአልቢ ሰብ ኢትዮጵያ በደማቅ ሁኔታ ለማክበር ዝግጅታችን የጨረስን ስለሆነን በበዓሉ ተገኝተን የልፋታችን ውጤት ተቋዳሽ እንድትሆኑ እየጋበዝን የከሰዓቱን ፕሮግራም የመጀመሪያውን ፕሮግራም እንድትከታተሉን እንጋብዛለን። መልካም ቆይታ።

0: Spicea upp dagen för bara 25 kronor.
1: Salam till nästa linnordan matchatchen i ETPRMs radio. Nåhå, kassalasa först, amet bohala. Samantar vi programmen kassat bohala. Nde etiopiana kotater, kakanu, smisat, skassersat. Be, FM and meto and, netto and, megahertz. Be Stockholm radio. Mastalalef jamroal. እንግዲህ አድማጮቻችን ይሄንን ፕሮግራም ከግዝብ እንደተነገረን ከሆነ በ 88.9 ማዳመጥ እንደምትችሉ ተነግሮናል በዚሁ ሰዓት ማለት ነው ግን ዋናው ቁም ነገሩ ፕሮግራማችን ከዛሬ ጀምሮ በኤፍኤም 101.1 ስቶክሆልም ራዲዮ የሚተላለፍ መሆኑና ሰዓቱም በኢትዮጵያ አቆጣጠር ከቀኑ 8 ሰዓት እስከ 10 ሰዓት ወይንም ከ14 ሰዓት እስከ 16 በአውሮፓውያን አቆጣጠር መሆኑን በድጋሚ ማሳሰብ እንወዳለን። አንዳንድ አድማጮች የተላለፈውን መልእክትን ባለማዳመጥም ይሁን ያሰራጨነውን ፓምፍሌት ባለማየትም ይሁን አላቅም እየደወሉ ብዙ ሰዎች ዛሬ ደውለው ጠይቀውናል። አንዳንድ ነገር ግራ ያጋባኛል። በጽሁፍ በብዛት አሰራይተነዋል ግን ችግራችን ይመስለኛል ብዙ ጊዜ አውዲዮ ላይ ነው የምናተኩረው ድምጽ ነው እንጂ ምን ሰማው የተለ የማህበራዊ ሚዲያ ሳውን ትንሽ አዳክሙታ በጣም ሁላችንን
2: ማንበብ ምናምን ብዙ
1: በጣም
2: እየሰነፈ ነው ሰው
1: እና ያንን እንዲታሰብበትኛ በተለያዩ ማህበራዊ ሚዲያዎች ላይ ምን ለቃቸው እንትኖች ትርጉም አላቸው ለኛ ለእናንተም እንዲኖራቸው ብለን ነውና በደም ተከታተሉት ለማንኛውም ፕሮግራማችን ከዛሬ ጀምሮ እሁድ ከሰዓት በኋላ እንደ ኢትዮጵያውያን ሰዓት አቆጣጠር ከቀኑ 8 ሰዓት እስከ 10 ሰዓት እንደ አውሮፓውያን አቆጣጠር ከ14 ሰዓት እስከ 16 ሰዓት መሆኑን በድጋሚ እንገልጻለን ደጋግመን እናስተዋውቃለን።
2: አዎ በነገር ላይ በዚህ አጋጣሚ እንግዲህ በጣም ረጅም ጊዜ ነው እንደ ባህል ነው የሚሆነው እኮ አንድ ነገር ሲደጋገም እሁድ ጠዋት የኢትዮጵያ ድምጽ ሬዲዮ በተለይ እዚህ ሀገር ብዙ አመት የቆዩ ሰዎች እንደመለያ ነው ሬዲዮ ነው ፕሮግራም በተለይ ደግሞ ልክ አሁን ሚዲያውና ማህበራዊ ሚዲያው በስቶ ብዙ ባልተሰንት ባልነበረበት ወቅት ኢትዮጵያ ድምጽ ሬዲዮ ይሄ ሰዓት መለያው ሰዓት ነበርና መቀየሩ ለወደፊቱ ነው ቀደም አሁን መግቢያው ላይ እንደተጠቀስኩት የኢትዮጵያ ድምጽ ሬዲዮ በስዊድን ራሱን የቻለ ታሪክ አለ ከያንዳንዱ ሰው ህይወት ጋር በሆነ መንገድ ይነካሃል በተለያየ መንገድ እና ያ ነገር የሬዲዮኑ አርካይቭ አለ በጣም ብዙ ነው የተቀዱ ፕሮግራሞች በሙሉ እንትን ብለዋል ለወደፊቱ ይሄንን ነገር እንግዲህ እኛም እንደ ሬዲዮ ነገሮች ተስተካክለው ሁኔታዎችን አመቻችተን የተመረጡ ፕሮግራሞችን እንደ ኤግዚቢሽን እንኳን አድርጎ ሬዲዮኑ የራሱን ታሪክ ምክንያቱም ይሄ የማህበረሰብ ታሪክ ነው ልክ አንድ የማህበረሰብ ሬዲዮ የራሱ የሆነ ታሪክ አለው ያንን ነገር ሰንደን ለማቅረብ ሐሳቦች ይኖሩናል ብዬ አስባለሁ ግን ዋናው ነገር ምንድነው ይሄ ነገር የማህበረሰቡ ትውስታ ስለሆነ በቀላል አይለቅም ሰው አሁን የለመደው ጧት እሁድ ጧት ከ10 ሰዓት እስከ 12 ሰዓት ነው የለመደው አሁን ከሰዓት በሚሆንበት ወቅት እንግዲህ አሁን በዚህ አጋጣሚ ለአድማጮቻችን ይሄንን ሰዓት እንዲለምዱልንና እንዲያስለምዱልን ሰዓቱ ደግሞ ከብዙ ሰዎች ከብዙ ጊዜ ጀምሮ ሲነሳ የነበረ ጥያቄ ነው ሰዓታችሁን ቀይሩ እየተባለ እንግዲህ ይሄንን ደግሞ ለማመቻቸት ሁሉም የበኩሉን አስተዋጽኦ እንዲያደርግ በዚህ አጋጣሚ ጥሪያችንን እናስተላልፋለን።
1: ትክክል። እንግዲህ ይሄን ካልናችሁ በኋላ በዛሬው ፕሮግራማችን ባለፈው የስቶኮልም ክትል ከንቲባና የስዊድን ሶሻል ዴሞክራቲክ ፓርቲ የፓርላማ አባልና የፓርላማው የውጭ ጉዳይ ንዑስ ኮሚቴ አባል የሆኑትን አሌክሳንድራ ቮልከርንና የስቶኮልም ምክትል ከንቲባን አንደርስ ኦስተርበሪን ኢትዮጵያኖች የፈለጉትን ጥያቄ ይጠይቁን እንቀርባለን ባሉት መሰረት 45 ደቂቃ ሰጥተናቸው የተለያዩ ጥያቄዎች ቀርቦላቸው ነበር። ከኖርዌይ ሁሉ ቀርቦላቸው ነበር ከተለያዩ ቦታዎች። በዚያ አጋጣሚ አንደርስ ኦስተርበሪ ምን ብለው ነበር ለኢትዮጵያኖች በተለይ ለኢትዮጵያኖች ጠቃሚ የሆነ ኢንፎርሜሽን አለኝ ሲሉ ምንድነው ብለን ስንጠይቃቸው አይ በሬዲዮኑ ላይ ቀርቤ በአደባባይ እናገራለሁ ለህዝቡ ስላሉ እኛም ከዛ በኋላ ምንም ማለት አልቻንም አልፈለጉም ማለት ነው ብለን ተው ነው እንግዲህ ዛሬ ከ9 ሰዓት በኢትዮጵያ ሰዓት አቆጣጠር ወይንም ደግሞ 15 ሰዓት በአውሮፓውያኖች አቆጣጠር ካሁን ካንድ ከ45 ደቂቃ በኋላ እናቀርባቸውና ምን እንደሆነ ነገሩ ለኢትዮጵያኖች ጠቃሚ ነው ያሉት በተለይ ለኢትዮጵያኖች ያሉት ምን እንደሆነ ባጭሩ እንዲነግሩን እናደርጋለን እንግዲህ በእኛ በኩል የተባልነውን አድርገናል ጠቃሚ ነው ብለውናል እንግዲህ ምን ያህል ጠቃሚ እንደሆነ ኢትዮጵያዊ ራሱ እንትን ይለዋል ምን እንደሆነ እሳቸው ናቸው የሚያቁት እሱን እንድትከታተሉ እንላለን ሌላ እንግዲህ አዲስ አመትን እስከሚደርስ ድረስ አንድ ሁለት ሰዎችን እየጋበጥን በስልክ ስለ አዲስ አመት ትዝታቸው እንዴት ያከብሩ እንደነበረ ኢንተርቪው እናረጋለን ማንኛችሁም ጋር ልንመጣ እንችላለን ስልካችሁን የምናቀው ከሆነ ማንንም አዘጋይተን አይደለም ደውለን እንመጣለን እንላችሁ እንደውላችኋለን እንላለን ግማይ ሰዓት ወይ አንድ ሰዓት ወይ ሁለት ሰዓት ወይ ሶስት ሰዓት ቀደም ብለን እንደውልና ዛሬ በዚህ ሰዓት ልንደውላችሁ አስበናል ስለ ኢትዮጵያ አዲስ አመት የልጅነታችሁን የወጣትነታችሁን ኢትዮጵያ በነበራችሁበት ጊዜ እንዴት ታከብሩ እንደነበረ እስቲ አጫውቱን እንላችኋለን በእንደዚህ አይነት ሁኔታ ሁለት እንግዶችን ዛሬ በደስታ ብለውን ይቀርባሉ እነሱን ከነሱ ጋር ውይይት እናደርጋለን ሌላው በጣም እነኔን ስሜቴን የነካው ባለፈው you know ትንንሽ ነገሮች ሲሰሩ የማትጠብቀው ከሆነ ትልቅ እንትን ይስማሃል ካልጠበቀው ሰው ሲመጣ ወይንም ደግሞ ያላሰብከው ነገር አንዳንድ ጊዜ በጣም ያም የተመኘው በጣም ያሰብከው ነገር ሲመጣ ሳይመጣ ሲቀር በጣም እንትን ምነው ታዝናል ግን ያልጠበቀው ያላሰብከው ነገር በጥሩ ሁኔታ ሲደረግል ስታይ ደስታ ትንሽም ብትሆን ደስታ መጠን አይኖረውም ሰውን ማመስገን ትፈልጋለህ እና ባለፈው አድማጮቻችንን ደውለን አንድ እህታችን ያረገችውን ትልቅ ለኛ ትልቅ ነው ከሰማይ ስባር የሚያክል ነው ለኛ ለሞራላችን እና እሱን አጫውተናችሁ ነበር እሷንም ኢንተርቪው አድርገናት ነበር ይችን እህታችንን ይሄንን የሰማ ጎተንበርግ አካባቢ አንድ ኮሚኒስት የሚኖር ወገናችን በማግስቱ ደወለልኝና አህመድ እንደዚህ ማድረግ የሚቻል መሆኑን አላውቅም ነበር ሩቅ ነኝ እኔም ያለሁት ወደ ጎተንበርግ አካባቢ ነው መምጣት አልችልም ግን በሐሳብ ሁሉ ጊዜ ከናንተ ጋር ነኝ ግን አሁን ያችን ህሴን ሳዳምጥ እንዴ ማድረግ እኮ ይቻላል እኔም ያቅመን መካፈል ይችላል አለና 3 ቲኬት ገዝቻለሁ አለኝ እንዴት ነው የምትገዛው ስለው አንተ የሬዲዮ የራስህን ትንስጠኝ የኔን ስዊሽ ገንዘቡን አስገባለሁ አለ አይ እኔ ጋር ታስገባም አልኩና ገንዘቡ ያዙን ወዲያው ደውዬ ጠየቅኩ አይደል የሬዲዮን እኔ አላቅም በቃል አላቅም ደወልኩና ጠየቅኩት ሰጠውት ወዲያው ነው ያስገቡ አይደለም ስንት ነው 1000 ምናምን 1050 ቲኬት 1050 ክራውን አስገቡ በጣም ነው የደነቀኝ እንግዲህ ምን ያህል 1050 ክራውን እኮ እንትን የለውም ግን የሰውየው ፍላጎት የማይገኝበትን የማለትም በዝግጅቱ ላይ አይገኝም ግን መርዳቱን ይሄ ሬዲዮ 100% ላይ ደግፈው ይችላል አላውቅም ግን ሀሳቡን ራሱን ይሄ የእኛን 33 ዓመት መታገል ለዚህ ለህዝብ ኢንፎርሜሽን ለመስጠት የተነሳበትን አላማ ስራ ላይ ለመዋል ለምናደርገው ትግል እንዲህ አይነት ትልቅ አስተዋጽኦ ነው ለኛና በጣም ነው የገረመኝ አይሲ ፍላጎት ካለ በሰማይ መንገድ አለ ምናም ይሉት ነገር አለ አይደለም መርዳት ከፈለክ እዚህ የግዴታ ዝግጅቱ ላይ መገኘት ብቻ ሳይሆን መኖርም የለብህም በተለያየ መንገድ መርዳት ትችላለህና በጣም ነው የተደሰተኝ ደስ የሚለን ሁሉም ኢትዮጵያዊ በቦታው ተገኝቶ አብረን بندست بنسك بنالك اس بنازن بغارا بغارا يادرغوت نغر بملو دسير دسيلو على ايتيوبيا دمس راديو بايتشال جن بدغاف بمورال اللهول اللهنلاچو بتچاچون ايدلاچو مالتو تلق استواصو اللهونا ايهنن لمناغر اسدفرن ياچن اتاچنن عند اچر انترفيو مادرغاچن من يحل تمسطو ايه وندماچن كغوتنبرغا كبابي كالكو من دولو اندزي مادرغو بتام بتام نونتن ميلونا ادماچاچن انغدي حديث امات لاي ሁላچنم تگناينتن بغارا የጋራ ሴታችን የሆነውን አዲስ አመትን የኛ ሴት ነው ኢትዮጵያኖች ብቻነን እናከብረው በዚያን ጊዜ ያንን ለዓለም የተለየ የሆነውን ባላችንን የቀን መቁጠሪያችንን አመት መለወጫችንን በጋራ እናከብረው ነው ምንለው እንግዲህ ሌሎች ደግሞ አንዳንድ መዝናኛ የሚሆኑ ምናልባትም የፖለቲካል ሳታይር ማለት እንችላለን በኔ ግምት እንደ የፖለቲካ ቀልዶች እናሰማቸዋለን ደውሉልን አስተያየት ካላችሁ አስተያየታችሁን ወርውሩ ሁሉንም ነገር መናገር ትችላላችሁ በስልክ ቁጥራችን 0819100 ወይንም 0735627161 ትልቁ ችግር ምን እንደሆነ ታውቃለህ ኢትዮጵያኖች የማይደውሉት አይናፋር ህዝብ ነው አንገቱን ማቀርቅሮ መኖር የሚወድ ህዝብ ነው የሚወድ ሳይሆን የተገደደ ህዝብ ነው ኖ አንገትን ማቀርቀር አትወድም ግዴታ ነው በቃ አላደ ሰውን ማየት ፈራል የተናገርኩ እንደው እንዲህሉኛል እንዲቀና ያልኩ እንደሆነ እንዲያደግን ሰዎች ስለሆነ ልጆቹን ሲያሳድጓቸው ፈረንጆቹ እየወሮቸው ነው የፈለገውን ቢናገር ልጅቷ ያወሩታል እንደዚህ ሲል የጠየቀውን ይመልሳሉ እኛ ጋር ግን ግባ ቁጭ በል ምናምን በዛ ያደገ ልጅ ለመመራመርም አይችልም ውቀት ለማግኘት የማይችልም ይፈራል አሁን እኛም ካደግን በኋላ አረንዱ ይሄን ብናገር ሰው ምን ይለኛል ጥሩ ነገርም እኮ አጭንግላት ውስጥ አለ በአምሮ ባንደበቱ አለ ግን ይሄን ብላው እንንተና ምን ይሉኛል ይታዘቡኛል እንደዚህ ያረጉኛል በቃ በዚህ ነው ምን ኖረው እኔ ይሉኝታ በጣም ፖዚቲቭ ነኝ ለይሉኝታ ይሉኝታ ያደለው ሰው አልወድም ግን የኛ ይሉኝታ ደግሞ የሉኝታ ፍራት ደግሞ ኔጌቲቭ ነው ኔጌቲቭ በጣም መጥፎ ነው የኛ የኛ ምንም እንዳንሰራ አንቆ ነው የሚይዘን ስሜታችንን እንኳን ከልብ ደግነታችንን እንኳን እንዳናሳ ያረጋናል አንገትን ደፍተን እንደዚህ ያረኩ እንደቆ እንንተና ይቀየሙኛል ለምንድን ነው የሚቀየመኝ አንተ አንድ ግለሰብ ነህ የራስህ ህይወት አለ የራስህ አመለካከት አለ ሌላው የራሱ አመለካከት አለ ላትስማማት ይችላል ከሁሉም ጋር ደግሞ መስማማት አትችልም ድንጋይ ካልሆንክ በስተቀር የራስህ የሆነ እንትን ይኖርሃል እና ይሄንን እኔ እንዴት አድርገን ከኢትዮጵያኖች አምሮ እንደሚጠፋ አላውቅም ለምሳሌ በጣም እኔ ደስ የሚለኝ የስዊድኖች አንድ ባህል አለ አልሶንግ የሚሉት አለ በቴሌቪዥን ላይ ታችሁ እንደሆነ ያ አልሶንግ ሲደረግ ሁሉም ይተዋወቀም አልተዋወቀም ዘፈኑን ስለሚያውቁት አብሮ ይዘፍናሉ አብሮ ይደሰታሉ እኛ ሀገር የኛ ግን እንዲህ አዘጋይተህ በሉስቲን አብረን እንዘፈን ምናምን ብትለው ጎል ለጎን ይተያያ እንደዚህ ለምንድን ነው አይበላ አይጠጣ አያርድር ምን አይል ምንድን ነው እኔ በጣም ነው የሚገርመኝ
2: ከባድ እንትን የሚጠይቅ ነገር ነው በተለይ ደግሞ የዩሉንታ ባህላችን አንድ ነገር ለማድረግ ይጫነናል ብዙ ነገር ሰው ምን ይለኛል ሰው የሚለው ነገር ከመነሻ ከልጅነታችን ጀምሮ ያለ ነው ከኛ አልፎ ይብል ልጆቻችን ላይ ያን ነገር እናደርጋለን ታው እንደዚህ እንዳይል ለምሳሌ አሁን ብዙ ጊዜ እዚህ ሀገር የሚያድጉ ልጆች ከሌሎች ልጆች በጣም እንትን የተቆጠቡ ናቸው ጥሩ ነው በነገር ላይ በአንድ ጎኑ ጥሩ ነው አንዳንዴ ደግሞ የራስን የሆነ ነገር አሳልፈ እንድትሰጥ ይሉንታ ሲጫን በጣም ሲጫን ብዙ ነገር ብዙ የምትፈልገው ነገር
1: እየፈለከው ኮኑ ውስጥ እየፈለገው እኔ ለሰው አልኖርም ይሄንን ማወቅ መቻለል እኔ ለማንም ሰው አልኖርም ለራሴ ነው የምኖረው ግን እኔ ለራሴ ስኖር ሰውን አልጎዳም በተቻለም እንግዲህ ሂውማን ማን የሰው ልጅ ስለሆን ካላቀም ከስከና ከደም የተሰራው ስለሆን ፍጹም ነኝ አልልም እንደው አውቄ በደል ሌላውን የሚያሳዝን ስራ አልሰራም እኔን የሚከፋኝን ሰው እንዲሰራብኝ ማልፈልገው ሰው ላይ አልሰራም ከዛው እጭ ግን እገሌን ይከፋዋል ብዬ እኔ ጥሩ መስሎታይን ሌላውን የማይጎዳውን ነገር ከመስራት ወደ ኋላ አልልም። እንደዚህ አይነት ነገር ካለመድን ሪሊ በእንትን ሲሰክር እኮ ነው ሰው የሚዘለው ኢትዮጵያዊ መካከል። ያዙን ልቀቁኝ ነው ማንም አይችሉ። ያ ደግሞ ካታስትሮፍ ነው። ካታስትሮፍ እንደዛ ከመሆኑ በፊት ለምን እኔ አንተን ምን እንደ ኢትዮጵያን ወንድሜን አስበላኛ አታርደኝ ምን አትለኝ? ተዋወቀን አይደል? ኦኬ ደስ የሚል ነገር አብረን አብሮ መብላት አብሮ መጠጣት አብሮ መጫወት ማንን ይጎዳል?
2: ይታዘበኛል ብለን በጣም እንጨነቃለን። ይታዘበኛል ስለዚህ እንደዚህ ያወራል በኋላ በጣም አበሻ በአብላጫ የህይወቱ እንትን ሰዎች ምን ይሉኛል ስለ ስሙ ይጨነቃል። በጣም አንዳንዴ እኮ ምናደርገው ነገር ያለ ሰዎች ፊት ለምሳሌ ሰዎች ፊት በጣም እንትን መስለን ታይተን
1: ዞር ብለን
2: ግን የሚሰራ ሰው አለ። አሁን እንደዛ አይነቱ ነው እንጂ አደገኛ ይሉንታ ያለው ሰው ሆኖ እንትን ከሆነ እሱ ለራሱ መልካም ነገር ነው እንደ መልካም ተወስደዋል። ግን አንዳንዴ የበዛ የሆነ ይሉንታ ራስንም ይጎዳል
1: ለማህበረሰቡን ይጎዳል። ለማንኛውም እንግዲህ አድማጮቻችን እንዳልኩት በ0819100 ደውሉና ስለ አዲስ አመት የሚሰማችሁን በ0735627161ም ደውላችሁ የሚሰማችሁን አካፍሉን። እኛ በየሳምንቱ እንነግራችኋለን ምን እንደሚሰማን። ምክንያቱም ምንም የሚያስፈራን ነገር የለም። ምን በሰላም ሀገር ነው የምንኖረው። ማንም የሚያበላህ የሚያጠጣህ የለም። የራስህ ስራህና ጉልበትህ ምን ነው የሚያበላ ጭንቅላትህ ምን? ይሄ እገሌ እንዲህ ይለኛል እገሌ እንዲህ ያደርገኛል መቅረት አለበት። ሪሊ ይህንን አስተሳሰብ ካልተውን እኛ ኢትዮጵያኖች ወደኋላ ከመሄድ አናቆምም የሚል እምነት አለን። እስቲ አንድ ሙዚቃ ጋብዘንና የሚቀጥለውን ፕሮግራም እናቀርብላችኋለን።

0: ሀገራችን አሁን የተናገነውን አንዳንድ ነገሮች ሰምቶ ለአዲስ ማነው የአዲሱን የሬዲዮ ጣቢያ በተመለከተ ማነው ሰዓት መተላለፊያ ሰዓት በተመለከተ የምለው አለኝ አዲስ አመትን የምለው አለኝ ይላል። ጤና ይስጥልኝ አድማጭ።
1: ጤና ይስጥልኝ ጤና ይስጥልኝ።
0: ሰላም ነው?
1: ሰላም ነን። እንኳን ለዚህ ቀን አደረሳችሁ ብያለሁ።
0: እንኳን አብሮ አደረሰን እኛም እንላለን። እኛም እንኳን አደረሰ። ምን አዲስ ነገር አለ?
1: የኢትዮጵያ ድምጽ ሬዲዮ 14 ሰዓት ላይ በመጀመሩ ምክንያት በማድረግ በቆሏችን እየጠበስ ግሪል ያደረግ አሁን ልክ እንዳገሬ ቤት ሬዲዮውን እየሰማን ላይቭ እየሰማን ያለነው በጣም ደስ ይላል። አሁን በቪዲዮ እንዴት አድርጌ ላሳያችሁ? አዎ በጣም ይገርማል።
0: ወንድሜ ምን አስተዋስከኝ መሰለ ድሮ ትስለኝ ነበር ሁድ ቀኑብሽ የሚባል ምንድነው የፊሊፕስ ሬዲዮ ቀኑብሽ ነው የሚሏት ራዲዮ ነበረቻ እና እሷን ዳንቴል ያለበሱ ወታደሮች የቤት ሰራተኞች ምናምን ሁድ እሷን ይዘው የዘፈን ምርጫ ነበር እገሌ ለገሌ ምረጥለት የተባለ ያቺ ሬዲዮ ይዘው ሁድ ይናፈሱ ነበር ሬዲዮን ያዳመጡ። እናንተም እንደሱ ምታረጉት በቆሎ እየጠበሰ?
1: እኛም አሁን ሬዲዮኑን በእንትል በማለት በቃ እሱን እየሰማን ያው በቆሎ ሲጣጣ ሰማለ።
0: አረ ግደል ይሰማን ሽታው ደረሰ ኔጋ መልካም ጊዜ። እሺ እና ተሰብስባችሁ እየጠበሳችሁ ሬዲዮን እያጣበሰ
1: ሬዲዮን እየንትና እና ዜናውን እንትኑንም ደግሞ ብስራቱንም እየጠበቅን ነው እንግዲህ።
0: እሺ እንግዲህ እናቀርባቸዋለን አቶ አንደሽ አስተርበሪን ምን እንደሚሉ እናናቅም። እውነት ለመናገር እንደም ራሴ ትንሽ ንፊከልኝ። በጣም ቆንጆ መልካም ሰላምታ አቅርብልን እዛ ላሉት በሙሉ አዲስ አመት እንገናኝ በላቸው አንተንም።
1: እሺ
0: ሰላም ከእናንተ ጋር ትሁን ፍቅር አንድነት ሰላም ጠናስተልኝ።
2: እንቁጣጣሽ እንኳን እደና መጣሽ። ኑ አዲስ አመት 2019ን በስዊድን ስቶክሆልም በጋራ እናክብር።
3: ቀን በሴፕቴምበር 12 2026 ዓ ም ሰዓት ከ13 ሰዓት ጀምሮ፣ ቦታ ሮትማን ቬገን 10 ሰብቶጵያ አልቢ። የምግቢያ ዋጋ ባህላዊ ምግብና መጠጥን ጨምሮ 350 ክሮነር ብቻ፣ ለታዳጊዎች 150 ክሮነር።
2: ከትዝታ ባንድ ማህሌትና ፍቅር በጣም ዜማቸው አዲስ ዓመትን አዲስ ያደርጉታል። የልጆች የባህል ትርኢትም ይኖረናል። እንዲሁም
3: የስዊድን ከፍተኛ ባለሥልጣናት የክብር እንግዶቻችን ሆነው ይገኛሉ። ይምጡና የሁላችንም የሆነውን አዲስ ዓመት ሰብሰብ ብለን በጋራ ደምቀን እናክብረው።
2: በአዲሱ ዓመት ሰላም ፍቅር ይሆነልን። መልካም አዲስ ዓመት። የኢትዮጵያ ድምፅ ራዲዮ በስዊድን
4: ፕሮግራማችን እንደቀጠለ ይገኛል። እንግዲህ አመድ ይሄ ማስተዋቂያው ላይ ስለ ዋጋው ሲነገር ለታዳጊዎች ይላል ምንድነው እስቲ እሱን
0: እኔ ማንተን ልጠይቅ ነበር። እኔ ማቀው እርግጠኛ ስላልሆን ታዳጊዎች የሚባለው ማን ነው የሚለውን ጥያቄ ነው ጠይቀኝ ብለ እኔ ማቀው በእንትናችን መሰረት እስከዛሬ የምናደርገው የነበረው ከ12 አመት ጀምሮ ያሉት ግማሽ ይከፍላሉ። ህፃናት ግን እስከ 12 ድረስ ያሉት ምንም አይከፍሉም። እና ማስተዋቂያው ላይ ምንድን ነው የሚለው?
4: ለታዳጊዎች ነው የሚለው።
0: ለታዳጊዎች ነፃ ነው የሚለው?
4: ለታዳጊዎች 150 ክሮነር ነው።
0: አዎ እንግዲህ ታዳጊዎች
4: ህፃናት አይደሉም ማለት ነው። ህፃናት የሚባሉት
0: ኦኬ፣
4: ያው እንግዲህ ከአራት አመት ከሶስት አመት ጀምሮ እነሱ ምንም አይነት
0: እስከ 12
4: ሌለ በዚህ አጋጣሚ።
0: አዎ እሱን ቼክ ማድረግ አለ። ምክንያቱም ብዙ ወላጆች ትንንሽ ልጆች ያሏቸው በዚህ ምክንያት እንትን ሊሉ ይችላሉ። እና እስከ 12 አመት ድረስ ያሉ ህፃናት ነው የሚባለው?
4: አዎ ህፃናት።
0: ህፃናት ምንም አይከፍሉም። ከ12 በላይ እስከ 18 ላሉት 150።
4: አዎ
0: ግልጽ ግልጽ ማድረጉ ይሻላል። ሰው ግራ ከሚጋባ ይሄን ለማለት ፈልጌ ነው። በነገራችን ላይ እንግዲህ ይሄንን ዝግጅት በተመለከተ ከዚህ በፊት አቅርበን ነበረ ምንድን ነው እሱ የህፃናትን የሴቶቹን ፋሽን የሀገር ባህል ምናምን የሚያሳዩትን ባለፈው በጣም አድናቆት አትርፈው ነበር። እና አሁን ደግሞ የተረዳሁት ምንድን ነው እንደነገሩኝ እንኳን አዘጋጆቹ 3 ጊዜ ልምምድ ለመያዝ አዳራሽ ይዘዋል። ሸርሆልመን ያለውን ፎልክ ሸርሆልመን የሚል አዳራሽ አለ አይደለም? እዛ ይዘዋልና ኃይለኛ ልምምድ ነው የሚያደርጉት እንደገባኝ ከሆነ 3 ጊዜ በተከታታይ። እና ወላጆች ከዚህ በፊትም ተናግረናል፣ አስቀድማችሁ አስመዝግቡ ልጆቻችሁን እዛ ሲመጡ ልጆቹ ያንን ሳይው አስገቡን አስገቡልን ልጆቻችንን ብትሉ በሚያሳዝን ሁኔታ የሚሰማችሁ አይኖርም። ስለዚህ አስቀድማችሁ ይሄን ነገር እንድታውቁት ደጋግመን ተናግረናል። በስልክ ቁጥር ለጊዜው በ191000 ደውሉ። አይ ካላችሁ ደግሞ ለነሱ ለአዘጋጆቹ ለአሰልጣኞቹ ለሴቶቹ ለነቾቹ እንነግራለን ካላችሁ የነሱን ስልክ ደግሞ ከጥቂት ደቂቃ በኋላ እንነግራችኋለን። አሁን አንድ ሙዚቃን ጋብዛችሁና ደግሞ አንድ ማዝናኛ ሳታየር ብዬ ነበር ቅድም የፖለቲካ ሳታየር እናሰማችኋለን ያዝናናል።

0: አድማጮቻችን ይህም ታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ከዛሬ ጀምሮ ዘወትር እሁድ እንደ ኢትዮጵያና ሰዓት አቆጣጠር ከቀኑ 8 ሰዓት እስከ 10 ሰዓት እንደ አውሮፓውያን አቆጣጠር ከቀኑ 14 ሰዓት እስከ 16 ሰዓት የሚያስተላልፈውን ፕሮግራም እንግዲህ ጀምሯል። ከዚህ በመቀጠል ደግሞ ትንሽ የፖለቲካል ቀልድ እናሰማችኋለን። ሁሉም የኛ ነው ወይንም ደግሞ ሁሉ ከኛ ነው የሚሉት ሲባል እስቲ ስሙ ምን እንደሚሉ ሁሉ የኛ ነው የሚሉትን ስግብግቦች ምን እንደሚሉ አዳምጧቸው። ቀጥል።
1: አስመራን ጨምሮ የኦሮምኛ ቃል እንደሆነ ኋላ ላስረዳ እንችላለን።
2: አንድ ላይ የዘማን ሰዓት እንችላለን።
1: መቀሌ ጭምር ስሙም ሲሰየም ኩሾች ናቸው የሰየሙት። አክሱም ከመቀሌ በፊት መቀሌ አሁን ነው የገነነችው። ከመቀሌ በፊት ዋና ሰንተሯ አክሱም ነበረች። አክሱም ራሱ የአጼ ፈንታሌ መኖሪያ የነበረ ንጉሶ ከነ አብርሃ ጽባ ከተባሉት በፊት የጥንቶቹ ኢትዮጵያን ቅዱስ ያሬድ ራሱ አሁን የኦርቶዶክስን ቅዳሴ አመጡ ምናምን የሚባለው እሳቸው አሁን የመደባዊ ኦሮሞ ናቸው። በታሪክ የተመዘገበ ነው።
2: ቅዱስ ያሬድ ኦሮሞ ናቸው?
1: አዎ፣ በጽሁፉ የመደባዊ ኦሮሞ ነበሩ ይላል ታሪኩ ማለት ነው። እና እዛ አክሱም አካባቢ ያሉትን ይሄ መደባዊ የሚባለው ከአክሱም ቀጥሎ ነው። መደባዊ ዛን አንድ ወረዳ ነው። ትግራይ ካሏት ወረዳዎች መደባዊ ዛና ይባላል። ያ የመደባዊ ዛና አሁን እነሱ ያሉት መደባዊ መደ አባይ ከሚለው ነው የመጣው። መደ ማለት ምንጭ ማለት ነው። ከአባይ ምንጭ ነው ፈልሶ ወደዛ ይሄዱት ማለት ነው። ድሮ አሁን ሰባ እንድርታ የሚባለው አጋሜ የሚባለው አገው ማለት እኮ ነው። አጋሜ ኩሾች ናቸው። ኤርትራንም ብዙ ኦሮሞዎች ይኖሩበት የነበረ አገር ብዙ በዛ ስምም የተሰይሞ ያለ አስመራን ጨምሮ የኦሮምኛ ቃል እንደሆነ ኋላ ላስረዳ እችላለሁ። አስመራን ጨምሮ
0: እንግዲህ አድማጮቻችን እንግዲህ እንደሰማችሁት ሁሉ ከኛ የሚሉት አስመራም ፈርዶባታል። አዲስ አበባን እንኳን እንደምሰማው ከሆነ ሰለቀጡ ነው የሚባለው። እንደውም የሰማሁት አንድ የሚያሳፍር ዜና አንዳንዶቹ መከራከሩ ፈርተው መከራከሩ አቅቷቸው እባካችሁ ከአዲስ አበባ እንዳያስወጡን ህጉ ላይ ከአዲስ አበባ መኖር ይፈቀድላቸዋል የሚል አስገቡበት እያሉ እየለመኑ ነው አሉ። ከተመካካሪዎቹ ግማሾቹ እንደው ሌላው ቢቀር አዲስ አበባ መኖር እንዳይከለክሉን ህገ መንግስቱ ላይ ይግባልን ይላሉ አሉ። እና አስመራም እንግዲህ ጊዜው ይጠብቃታል። አድማጭ ነው እንዴ? አስገባውና ሚኑትን እንስማ። ሃሎ
3: ሃሎ፣ ጤና ይስጥልን።
0: ጤና ይስጥልን ጌታዬ።
3: ጤና ይስጥልን። ኢትዮጵያ ሬዲዮ ስቶክሆልም ለዚህ ዝግጅት በመድረሱ እንኳን አደረሳችሁ በማለት ነው። ሰዓቱም ለውጥ እንግዲህ መላ ስቶክሆልም ብቻ ያሉት ብቻ ሳይሆን ሌሎችም የአካባቢው የሚከታተሉ ሀገሮች ሌሎችም ይህንን አዲስ አመቱን ክትትል እንዲመጡም ማስተዋወቂያው ለነሱም እንዲተላለፍ፣ ምክንያቱም ከኖርዌይም ብዙ የሚመጡ ስላሉ አንዳንድ ጥያቄዎች ስላላቸው ከዛ ስለሚመጡ ለሁሉም በደንብ እንዲተላለፍ እና እንኳን አደረሳችሁም ለማለት ነው። መልካም ጊዜ እንገኛለን። መልካም አዲስ አመት ለመላ ኢትዮጵያውያን፣ ለእናንተም ለዚህ ሰዓት ለዚህ ጊዜ እንኳን አደረሳችሁ ለማለት ነው። ለኢትዮጵያውያን ለምታደርጉት
0: በነገራችን ላይ ከለንደን ደውለው እንመጣለን ያሉኛሉ። ለንደን ደውለው እንመጣለን ያሉኛሉ በዋትስአፕ ደውለው። እና ከስቶክሆልም ብቻ አልመሰለኝም በአሁኑ ጊዜ ከተለያየ ቦታ ይመጣሉ።
3: ስፔሻሊ ከኦስሎ ብዙዎች ለመምጣትና አንዳንድ ትስላለን ከአካባቢ። ከዚህ በፊት ደግሞ በሰፊው እንደዚህ ነበር። እንደውም በመሀል ያው ይህ ሰይጣናዊ ዴቪል ፕሮስፐሪቲ ያመጣው የብሔር ምናምን እንጂ የኢትዮጵያ ሬዲዮ ስቶክሆልም በዓለም ላይ እና በአካባቢው ያለው ተጽዕኖ ቀላል እንዳልሆነ ይታወቃል። አሁን በበለጠ የሰዓቱም የመስተካከል ሁኔታዎች ሌሎችም የመረጃም የበለጠ ተጠናክሮ ይህን አዲስ አመት የሚያከብርበት ጊዜ እንዲሆን እመኛለሁ። ለሬዲዮ ባልደረቦች በሙሉ እንኳን አደረሳችሁ። አመሰግናለሁ።
0: እኛም እናመሰግናለን። በዚህ አጋጣሚ በዋትሳፕ የመልእክት የላክልኝ ወንድሜ አዲስ ነው የሚባለው ከለንደን፣ በዚሁ አጋጣሚ በድጋሚ ዌልካም እልሃለሁ፣ በዛ ላይም ዌልካም ብያለሁ፣ መምጣት እንችላለን ነው ይላልከኝ። አሁንም በዚህ በድጋሚ በቀጥታው ስርጭት ዌልካም እንላለን ሌሎቻችሁም መልካም ዌልካም አካማካ እንቀበላችሁ አለ ኦልራይት ይህንኑ በተመለከተ ያሁኑኑ መዝናኛ በተመለከተ ደግሞ ሌላ ስቲ አንድ ሙዚቃ ጋብዘንና

0: አዘጋጆቹ ጥሪያቸውን ያስተላልፋሉ። 0737615223 አስቴር እንዲሁም 0724512985 ቹቹ በማለት በመደወል ልጆቹን ያስተስቡ። ትሬዱ በስዊድን
1: አጫጭቦላችሁ።
2: እስኪ አንዴ ሞራል
1: አንዴ

0: አድማጮቻችን ይሄም ተዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያውያን አቆጣጠር ከቀኑ 8 ሰዓት እስከ 10 ሰዓት ወይንም እንደ አውሮፓውያን አቆጣጠር ከቀኑ 14 ሰዓት እስከ 16 ሰዓት በስቶኮልም ራዲዮ FM 101.1 የሚያስተላልፈው ፕሮግራም ይሄው ዛሬ ጀምሯል። ከ33 አመት በኋላ ከሰዓት በኋላ ማስተላልፍ ጀመርን። ከአንድ 10-15 ደቂቃ በኋላ አንደ ሾስተርበሪ ቀርበው ምን እንደሚሉን እንሰማለን። ከዛ በፊት ግን ቅድም እንደነመርንላችሁ የፖለቲካል ሳታየር አለ፣ የታወቀ ነው በአለም ላይ። እኛም አለን አንዱን አስምተናችሁ ነበር። አሁን ደግሞ እስቲ መዝናኛ እንዲሆን ለመዝናኛ ያህል መከፋት ብቻ ሳይሆን እየሳቅን መጥፎውንም ነገር እየሳቅን እንድንታዘብና ለወደፊቱ እንድንዘጋጅበት ሚረዳ ሳታየር እናሰማችሁ። ቀጥል
1: መቀየር አለበት
2: ታውናለህ።
3: ኦኬ
1: ወያ ወይና አይ ወይ ሳይቀሩ ግጥም መቀየር አለበት
2: ታውናለህ።
1: እንጨት ለቅሜ እንጀራናቴ እና መቆም አለበት እሱ።
4: ሆየ ኮሪደር ሆየ ወየ ልማት ወየ ስታይ ያምራላሉ ወየ ሸገር መብራት ወየ አረ በቃ በቃ የሸገር ልጅ ነ አረ በስላሴ ጎብዬ ጀረስ እስቲ ኮንም ያዝ ያስጠምርር ንብርር ብር ገቢዎች መጡ መጡ ገቢዎች መጡ መጡ ያላችሁን እቃ መጡ ሁሉንም አውጡ እዳይ ከሰራሁት በላይ ዳላይ እዳይ በዛብኝና መረረኝ ጌታዬ። አመት አመት ያደርስልን። ቀጣይ ደግሞ ሃይማኖታችንን እንቀይራለን። ይሻለቃ
0: እንግዲህ እንደሰማችሁት ጠቅላይ ሚኒስቴሩ ከእንግዲህ ወዲህ የአባይ ሆይና የተለመደው የአባይ ሆይና የባህላችን የሆየ ሆየ መቆም አለበት ሲሉ አዲስ ግጥም አውጥተዋል። መረረን መረረን እቃችሁን አውጡ። እንግዲህ አሲ ምን መሰለ በተለይ የምስራቅ አውሮፓ እና የአፍሪካ አገሮች ችግር በጣም ሲበዛባቸው በቀል ያሳልፉታል። አስተውሳሉ እኔ ዩጎዝላፍ ተማሪ ሆኜ ቲቶ አስመረሯቸው ነበረ ብሮስ ቲቶ እና የተመረረው ክፍሉ ምን ይል ነበረ አንድ ጊዜ እንትን ያዘው ምንድነው እሱ ጋንግሪን ታሞ ከመሞቱ በፊት አዎ ጋንግሪን ሲይዘው ምን አሉ ሐኪሞች እግሩን እንቁረጠው እንዲድን ሲሉ ህዝቡ የለም የለም አንገቱን ቁረጡት ከላይ ጀምሮ እንዴ ገባ እንዴ አይነት ቀልድ አላቸው። ስዊድኖችም ነበራቸው ቀልድ ምን ይላሉ መሰለ ያን ጊዜ ኢኮኖሚ በጣም ታፍ ነበር የዛሬ 10 አመት ምናምንና ኖርዌይ በጣም በዘይት ሀብት ተጥለቅልቃለች አሁን እንደተጥለቅልቀለች ነውና ምን ይላሉ የስዊድን ኢኮኖሚስቶች ይሰባሰቡና እንዴት አድርገን የኢኮኖሚውን ችግር እንፍታ ሲሉ አንዱ ብድግ ይለና ምንም ችግር የለም እንፈታዋለን። እንዴት? ጦርነት ኖርዌይ ላይ እናውጅና ካሸነፍናት በቁጥራችን ስናረጋታለን ካሸነፈችን ደግሞ በሷ ስር እንገባለን ምንም ሉዛ እናደርግም። ይሄ ቀልድ ነው። እንደዚህ አይነት ቀልዶች አሉና የኛም አሁን የሰማችሁ
5: አዎ በጣም በነገር ላይ የሀገር ውስጥ ያለው ትራጀዲ በጣም በመረረ ቁጥር ወደ ኮሜዲ ነው የሚሄደው። በእውነት ያለ አይመስልህም አንዳንድ ነገሮች በጣም እጅግ በጣም የተካረሩ የሆኑና ብትቀልድ ይሻላል በቁም ነገር ያንን ለዛ መልስ ከመስጠት ይልቅ ልክ እንደዚህ አይነት ነገርና ብዙ ነገሮች ላይ ይቀለዳል። ይሄ የሚሆነው ምንድነው በቃ የችግሩ ክፋት በጣም ማሳያ ነው።
0: ትክክል። እንደውም ምንድ ነበር የሰማሁት ያን ጊዜ ኤድስ ኢትዮጵያ ውስጥ በየቀኑ ሰው ይሞት ነበር። ምንድነው ያሉት ድንኳን አይነቀልም ዝም ብሎ ብቻ ሸርተት ታረጋግጥ ትንቀለው ይሉ ነበር አሉና እንደዚህ አይነት ችግር ከባድ ችግር ሲመጣ ምንድነው የሚሉት ሰው በኤድስ ሲሞት ጆከር ሳበኮ ነበር ይባለው አሉ። ሰው ችግርን ከመፍራቱ የተነሳ በቀልድ ሊያልፈው ይሞክራል። በተለይ ይሄ ምስራቅ አውሮፓ ኤዥያ ምስራቅ ኤዥያ እና እንደ ምስራቅ አፍሪካ ኢትዮጵያ ደሃ ሀገሮች በብዙ ጊዜ ችግራቸውን ፌስ ማድረግ ያቅታቸዋል ከመጠን በላይ ሆንባቸው ያን ጊዜ መቀለድ ይጀምራሉ። በነገራችን ላይ ቀልድ አይደለም ግን ሲሪየስ ነው። ዛሬ ነው የሰማሁት ካንተ ነው የሰማሁት መሰለኝ በሶሻል ሚዲያ ላይ አንድ ብቻውን አዲስ አበባ ምንድን ነው
5: እንግዲህ አንድ ግለሰብ ነው ያው ሰልፍ ወጥቶ ባልያ አህመድ አው መገናኛ አካባቢ ሰልፍ አድርጎ ማህበራዊ ሚዲያ በሙሉ ስለሱ ነው
0: ብቻውን
5: ወጥቶ ነው በቃ ተቃውሞን ገልጾ
0: ፖሊሶች
5: ሲይዙት አብይ አህመድ ከስልጣን መውረድ አለበት ለዛውም በጣም ጠንካራ ናቸው የጻፋቸው ጽሁፎች ጽፎ መፈክር አድርጎ ቆሞ ፖሊሶች ይዘውት ሚገርም ሰው ከቦ ያል በቃ ተገርሞ እንደ ትርኢት አንድ ሰው ብቻውን እንግዲህ ሰው
0: በጣም
5: በቃ በራሴ ላይ የደረሰው ነገር ይدرس ብሎ ነው ይሄን አላፊነት ወስዶ በጣም አደገኛ ነገር እንደሆነ ያቀዋል ጎልማሳ ነው ደሞ ይሄ በወጣት ጀብደኝነት እንዳትል በቃ የመረረው ሰው ነው ወጥቶ ድምጹን ያሰማ ነው እንግዲህ ሚሊዮኖች ለጥቂቶች ነበር መጮህ ያለባቸው
0: አሁን
5: አንድ ሰው ለሚሊየን ህዝብ 120 ሚሊየን ህዝብ የታሰረ ህዝብ አንድ ሰው ወጥቶ የጮህ ነው እንግዲህ
0: በነገራችን ላይ
5: የሚገርም ስራ ነው
0: የመረረው ነው ምክንያቱም ኢትዮጵያ ውስጥ እንደው አይሰማም አይነገርም እንጂ ብዙ ሰው ያውቃል
5: አዎ
0: ሰዎች ቤታቸው አፍርሰውባቸው ቤተሰቡን ማስተራቅቶ ታንቆ የሞተ እንትና ምንድን ባለው አባት አለ ታንቆ የሞተ
5: በብዛት ለዛው
0: እንደዚህ አይነት በብዛት አለ ግን ምንድነው እኔ የምጠራጠረው የኢትዮጵያ ህዝብ በተለይ ወጣቱ አዚም አርፎበታል ወድቆበታል ዝም ብሎ ብቻ እያዘነ ያለቀሰ ሆዱ እየቆሰለ አገሩን ሸሽቶ በባህርም በየብስም በምንም መልቀቅ ነው እንጂ ምንም አይነት እዛው ሆኖ ለመሻሻል ለመከራከር ምንም ፍላጎት የለውም እንደፈለጉ ያርጉት የራሳቸው ጉዳይ እኔ ምንም ማቀው ነገር የለም የሚል ይመስላል ውጭ ያለውም እንደዛው እኔ ምን ቸገረኝ ነው ከበላው ከተጠ የራሱ ጉዳይ ይላል ሁላችንም እንደዚህ ብናስብ ኖሮ የት እንደርስ ነበር ገደል ነበር የምትገባያች ሀገር እና የሚያሳዝን ነው ግን ይሄን ያንድ ሰው እየሰማ አዝንለታለሁ ትዚህ እንደሆነ በነገራችን ላይ ያንድ ሰው እንትን ህዝብ ሊያቀጣጥል ይችላል የቱኒዚያው የመጀመሪያው ያ እንትን የተነሳው አንድ ልጅ ነው የመንገድ ላይ
5: አረብ ስፕሪንግን ሙሉ ያስነሳው
0: መንገድ ላይ ቃሚሸት ልጅ ፖሊሶች መጥተው እንትን ሲሉት ራሱን አቃጠለ በዛው ተቀጣጠለ እኛ ጋር ግን እኔ እንደማየው ከሆነ እንዶ ስተት ይሆንብኝ በሳሳት ደስታውን አልችለውም ሀገሩ በሙሉ እንዳለ ቢቃጠል ሁሉም ይሸሻል እንጂ እሳቱን ለማጥፋት አይሞክርም ወይም ለማዳን አይሞክርም ያለንበት ሁኔታ ፈጣሪ እንትን ይበልልን እንጂ በዚህ ሁኔታ ከቀጠለ ያቺ ሀገር ብትንትኗ እንደሚወጣ ጥርጣሬ የለኝ በጣም ብትንትኗ ይወጣል ያን ጊዜ ደግሞ የት እንደምንሄድም አላውቅም ክፋቱ ደግሞ እዚህ አውሮፓና አሜሪካ ውጡ እያሉ ነው ውጡ ዜግነት ያለህም ውጣ እያሉ ነው ለመሰለ አይመስለንም አሁን አይ ዜግነት እንዲያለው ስለዚህ ምንም ማረጉኝ እንላለን ግን በፖለቲካ ዓለም ላይ ምን አለ መሰለ ሁልጊዜ ትንሽ ትንሽ ነገሮችን እየወሰድክ እርምጃ እየወሰድክ ታዳምጣለህ ታያለህ ሁኔታዎችን ከፍ ይያልክ ትሄዳለህ ማን ነበር ድሮ ኢትዮጵያን ተዋት ስዊድን ውስጥ ራሱ ማን ነበር ዜግነታቸውን ቀምተው ያባረሯቸዋል ተብሎ ስዊድን ይገመት ነበር
5: ማን ይገመታል
0: እንኳን ዜግነቱን ራሱ መኖሪያውን እንትን ብሎ ያባረረውም ነበር አሁን ግን ዜግነትን ቀምተን አባራሃለን
5: አዎ
0: እሺ በፖለቲካንም ላይ ባንድ ግዜ አይደለም ድራስቲክ የሆነ እርምጃ የሚወሰደው ቀስ ይያልክ ነው
5: አዎ
0: እኛም ያ ነገር ሊያሳስበን ይገባል መወደቂያችን የት ነው ለዛ ደግሞ ካሁኑ ካልተዘጋጀን ያቺ መወደቂያ ቶን ትችል የምትለው አገር መወደቂያ ሳትሆን መቀበሪያ ማትሆንበት ሁኔታ ይፈጠራል አሁን ምን አሉ አዲስ አበባን የኛ ነው ሞተን እንገኛለን አሉ አይደለም የተወሰነውን በጉልበታቸው አስቀየሩ ማጆሪቲ ያለውን በጉልበታቸው አስቀየሩ የኦሮሚያ ነሽ ብለው ምንድነው የሚመጣው ከዛ በኋላ ልክ ከወለጋ ወጡ ይያሉ እንደሚገሉት እኮ ነው ምንም ማቆሚያ እንትን የለም በህግ የኛ ነው ካሉ ወለጋም የኛ ነው ስለሚሉ ነው አይደለም ወለጋ ውስጥ የሚገሉት ወይም ሌሎች ኦሮሞ አዲስ አበባም ውስጥ ውጣ ይላል አልወጣም ስትል ማታ እንትን ይላል እና በቀንም እንትን ይላል ፖሊስ ዝም ብሎ ነው የሚያው እና ይሄን ማሰብ ያስፈልጋል ለማንኛውም እንግዲህ አንድ ሙዚቃ እናዳምጥና ወደ አንደሽ እንሄዳለን

0: አቶ በላይ?
1: አቤት።
0: ሰላም ነው?
1: ሰላም ነው።
0: እሺ፣ አዲስ ዓመትን እንግዲህ እንዴት እንደምታከብር እንደነበረ እንድትነግረን ነው። በሌላ መስመር ላይ ደግሞ ወንድማችን ዶክተር እንዳለ ከተፎም ይኖራል ብዬ ተስፋ አደርጋለሁ። ይሰማ?
2: ኖ እኔ እንዳለ ነኝ እኮ አሁን።
0: እኮ ሁለታችሁንም እየሰማን ነው። በላይም በላይ ትሰማኛለህ አይደል?
1: አዎ፣ እንዳለንም ሰማዋለሁ።
0: በጣም ጥሩ፣ እንዳለም ይሰማሃል። ሁለታችሁም አላችሁ።
1: ኦኬ። እንግዲህ እንዳለ ይቅደም ቀደም፣ ትንሽ አዲስ የሆነ
2: እኔ ሰማችኋለሁ። ትሰሙ እንደሆነ አላውቅም።
0: ይሰማ እኔ ሰማኛል። ቴክኒሽያኑ አልሰማም ይላል። እንዲህ እንደሆነ አልገባኝም።
2: እንደገና በስልኩ ልደውል እንዴ?
0: አይ አይ፣ ሰዓት ስለሚሄድ ቆይ ሄዶ ሬዲዮኑን ቼክ ያድርገው። እኔ ይሰማኛል።
2: እኔም ሰማችኋለሁ።
1: ኦኬ፣ እንግዲህ እኛ በስልክ ነው የምንሰማማው እና
0: ኦኬ፣ ሁለታችሁ በስልክ ሰማማ። በላይ ትሰማዋለህ እንዳለን?
1: አዎ አዎ፣ አንተንም እሱንም እሰማለሁ።
0: በጣም ጥሩ። ሬዲዮ ላይም ሁሉም ይሰማል። ኦኬ።
2: እኔ በላይን አልሰማውም።
0: በላይን አትሰማውም?
2: አልሰማሁትም። አሁን
1: እንደ ስልኩ አንካርሳ እንዳይሆን
2: የሆነ ነገር
0: አይ፣ በዛ ላይ ደውለህ በዛኛው ላይ ደውለህ እምቢ ስላለን ነው። ሁለተኛውን ግን ለምን እንደሆነ አላስገባም አለን። እንደገና ትሞክር ወይስ ጊዜው ይሄድብናል?
2: ለሞከር ስላለው
0: በ0819100 ውስጥ ይደውል እንደገና። እኛ ከበላይ ጋር እናወራለን። አቶ በላይ እንግዲህ በጣም አመሰግናለሁ። በአጭር ጊዜ ውስጥ የነበረህን ልምድ ነው የሚባለው የአዲስ አመት ልምድ ለማሳወቅ ለእኛ ለመንገር ስለፈለግ፣ እንዴት ነበር አዲስ አመት ኢትዮጵያ እያለ እንዴት ነበር የምታሳልፈው?
1: ኦኬ፣ ጤና ይስጥልኝ አህመድ። እንግዲህ የመጀመሪያ ለሬዲዮ አዲስ ሲጀመር ጀምሮ የማውቀው ሬዲዮ ነው። ለመቅረብም አዲስ አይደለሁም፣ በአካልም ቀርቤ አውቃለሁ። ግን በአመት በዓል ጊዜ እንኳን አደረሳችሁ ለማለት እድል አጋጥሞኝ አያውቅም እና ይሄ መጀመሪያ ጊዜ ነው በዚህ የኢትዮጵያ ህብረተሰብ ስዊድን ይህንን ሬዲዮችን የሚያዳምጥ ሁሉ እንቁጣጣሽ ላለሁኝ እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም አሸጋገራችሁ ላለሁ። እንግዲህ ከዚያ ቀጥዬ ቅድም መግቢያ ላይ ስትነጋገሩበት የነበረ የዩኒታ ጉዳይ አለ እና እኔም በእድሜ ለማሸነፍ እየሞከርኩኝ ዩሉንታ እንደ ልቤ የመናገር እድል ብዙ ጊዜ ችሎታ ይላ የለኝም። ዩሉንታ ብዙ ያስቸግረኝ ነበር እና ኤኒወይ አሁን እያሸነፉኝ ነው። ስለዚህ የነበረኝን ትውስታ የአዲስ አመት እንዴት እንደሚከበር ትዝታዬን ሳካፍላችሁ በጣም ደስ ይለኛል እና የእኔ ትዝታ ረዘም ያለ ነው። ማስታውሰው በጣም ትዝ የሚለኝ ከአስር አመት እድሜ በፊት የነበረኝን ነው። እንግዲህ ይሄ ከ75 አመት በፊት ማለት ነው። እሱን በደንብ አስታውሳለሁ፣ ትዝ ይለኛል። ከዚያ ትንሽ ቆይቶ እንደ 15 አመት ያህል ኢትዮጵያ ውስጥ እንዴት እንደ
0: ቆየኛ እንዴ፣ ይቅርታ የዶክተር እንዳለ በዋናው ስልክ መግባት አልቻልክምና እንደገና በሞቢል ደውለንልሃል። እንደምትለኝ ከሆነ የበላይን መስማት አትችልም፣ በላይ ግን ይሰማሃል እንደገባኝ ከሆነ።
2: እኔም ሲናገር ቅድም ሰምቼው ነበረ።
0: በቃ እስቲ አሁን እንሞክራለን። እሺ፣ አሁን በላይ የልጅነቱን ከ75 አመት በፊት ነው ያልከው? በላይ ይቅርታ፣
1: ግማሹ ከ75 አመት በፊት ነው። እንግዲህ 10 አመት ከመድረሴ በፊት የነበረውን ነው የማስታውሰው።
0: እሱ ነው ኢንተረስቲንግ።
1: አዎ፣ እንግዲህ የኋላውን ትንሽ ጨረፍ ማድረግ ይችላለሁ።
0: አይ በቃ ተው፣ አይሰማህም። አንተ ቀጥል፣ በላይ ቀጥል። እሱ አይሰማም። ምን እኔ እነግርሃለሁ እያሳጠርኩ። እሺ፣
1: እንግዲህ በልጅነት የነበረኝ ትውስታ ምንድን ነው? ከሁለት ከፍዬ እንትን እላለሁ። አንደኛ በቤተሰብ ደረጃ
0: ግን በላይ 17 ደቂቃ ነው ያለችን እና ለሁለታችሁም ለማካፈል ይቅርታ፣
1: አጣድፋታለሁ። እንግዲህ የነበረኝ ትዝታ እንግዲህ በሁለት ብከፍለው ለልጆችና ለአዋቂዎች በመጀመሪያ ቅዱስ ዮሐንስ the only ትልቅ አመት ባል የቤት ውስጥ አመት ባል ነው ልክ እንደ ፈረንጆች ገና በቤተሰብ ደረጃ ነው ሁሉም ይደግሳል በየቤቱ የእስላሙም የክርስቲያኑም ሃይማኖት ነው አዘመን መለወጫ እንደው በእንትኑ ቅዱስ ዮሐንስ የሚባል በክርስቲያኖች በኩል ቅዱስ ዮሐንስ የሚባል ስም ቢሰጠው ዘመን መለወጫነቱ ለሁሉ ስለሆነ ሁሉ ቤት ድግስ ነው ማስተውሰው በልጅነት ለልጆች በዛ ወቅት በየለት ሁለታ ዘመን መለወጫ ጧት እየዞርን ለቤተ ዘመድ በሙሉ ለቅርብ ዘመድ ለቅርብ ጎረቤት እንቁጣጣሽ ይያልና አበባ ምን ሰጥበት ዘመን ነው አበባ ለዚህ ለአበባ ያበባ ጉንጉን በዋዚያማ ሁለት ወደ ዱር እንሄድና አዴ አበባ እንጎች የሚባል ነጫጭ አበባ አለ እና ግጫ የሚባል ሳር አለ ረዘም ረዘም ያለ እሱን እንትን እንነቅልና መተን እንጠመጥማለን ያንን ጠምጥመን ጧት አሳድረን ፎርም እናበጃለን የአበባ እንትን ትንንሾች ናቸው ለብዙ ቤተሰብ የሚደርስ እሱን እየዞርን እናድላለን እና ደስታ ተስመን ምን ብለን ነው ምን ሄደው
0: ገንዘብ አይሰጥም ምንም ነገር የለም
1: በዛ ወቅት ገንዘብ አልነበረም
0: ለመሳም ነበር የምትሄዱት
2: እሺ እኛ እኔ በኔ ጊዜ እንግዲህ በዚያን ጊዜ ሴቶች ናቸው አለ እንግጫ አለ እኔ ቀደም ብለው አንድ ቀን ቀደም ብለው ማታ የበጥሰው ያድራሉ አሁን ጧት ያው በእኛ እድሜ ያሉ ትናንሾች ነበር እኔ ያን ጊዜ እንግዲህ
0: ያን ጊዜ ስትል መቼ ነው
2: አዎ እና ይዙና ያን እንግጫ ይዙና ከቤት ቤት ይሄዳሉ
0: ኦኬ
2: እና የሴቶች ዘፈን አለ የእንቁጣጣሽ
0: ምንድነው
2: ያው እንግዲህ ጊዜ የለም እንጂ ለው ነበር
0: በለው እስቲ ትንሽ ግደልም አንድ ሁለት ደቂቃ በለው ሰጣሃለሁ
2: እና ያው አበባ የሆይ ለምን ይባላል እንግዲህ አውራጅ ትኖራለች ሌሎቹ ይቀበላሉ
0: ኦኬ
2: እና ባልንጀሮቼ ቆሙ በተራ ግጥሙ እንደዚህ ነው በዛን ጊዜ ነበረው ተለውጦ ሊሆን ይችላል ባልንጀሮቼ ቆሙ በተራ እንጨት ሰብሬ ቤት እስከሰራ እንኳን ቤትና የለኝም ማጥር እውጭ አድራለሁ ኮከብ ስቆጥር ኮከብ ቆጥሬ ስገባ ቤቴ ጎኔን አለችኝ የእንጀራ እናቴ ከጎኔም ጎኔ ኩላሊቴን እምዬን ጥሯት መድኃኒቴን
0: ሸምድደዋል ማለት ነው አንተ ትከታተላቸው ነበር ማለት ነው የሴቶቹ
2: አዎ ይሄ አጥንተነዋል እንዴ እናቋለን እኮ ያደግንበት ነው
0: እሺ አንተስ ምንድን ነበር የሚሰጥ
2: አበባ የብር ወለባ ኮለል በይ የሚል ይጨርሳሉ ማለት ነው እና ከዛ ደግሞ ምርቃትም አለ
0: ኦኬ
2: ከብረው ይቆዩኝ ከብረው ላመት ወንድ ልጅ ወልደው 50 ጥገቶች አልበው ከብረው ይቆዩን ከብረው በሚል ይመርቃሉ ማለት ነው
0: ይሰጣቸዋል የሆነ ነገር ማለት ነው
2: ገንዘብ ያው ገንዘብ ይሰጣል ወይም ቅቤ ይቀባሉ እንደየ ሁኔታው ቅቤ ይቀባሉ ገንዘብ ይሰጣቸዋል እንግጫ እነሱ በተን በተን አርገው መርቀው ይወጣሉ ማለት ነው
0: በጣም
2: ወርጠው ከዚህ ቤት ወደዛ ቤት በሚሄዱበት ጊዜ እንግዲህ ወጣቶች ወንዶች ማለት ነው እየተከታተሉ ሴቶቹን ከዚያ ውስጥ ወይም የሚያቋትን
0: ይቀማሉ
2: ወይም ደግሞ ደስ ያለቻቸውን
0: ገንዘባቸውን ይቀማዋቸዋል እንዳትለኝ
2: አይቀይ መቀማት አይደለም ይይዛትና በሰላም ሳሚኝ ይላታል ከሰሞቹ ስማ ከሄደች ግልግል ነው አልዚያም ደግሞ ይጥላትና እዛ እንደማስገደድ ነገር እና እንደዛ በቃ ሳሚኝ መሳም አለበት እና ትሄዳለች ማለት ነው ያቺ እንግዲህ የሱ ከንፈር ወዳጅ ሆና ትቀጥላለች በየአመቱ ሁሌ እሷን እንግዲህ
0: ሌላ ሰው አይነካም ማለት ነው
2: ሌላ ሰው አይነካም አይከታወቀ ሌላ ሰው አይነካም
0: ሌላውም ሰው ያችን የሱን ከንፈሮዳጅ አይነካም
2: ነው አይነካም በቃ ይሄ እንደዛ ነው አረጋኝ
0: ይሄ ጉልቤ አይሆንም እንዴ ታዲያ በጉልቤ
2: በጉልቤ እንደዚያ አቆ ነው ደምቡ ማ ታዲያ ሰው ኮመታት ስምህማ
0: ካልፈለገቻት ስምም
2: አይ ዛ አልፈልግም ማለት የለም ያው እንግዲህ እርግጥ አልፈልግም ትላለች ትንሽ ግብ ግብ ይኖራል
0: አሃ መሽኮር ምንም ነው
2: ግቡን እንት ለማለት ስም መሄዱ ምልህ ይቀላል
0: ኦኬ ኦኬ ኦኬ በላይ
1: አቤት
0: ሰምተሃል ይሄንን ጉድ
1: አዎ ሰማሁት
0: እና ምን ትላለህ አንተ በእናንተ ጊዜ ነበር ይሄ
1: እኔ የኔ ጊዜ የንዳለንም ጊዜ ይጨምራል ስለዚህ ድሮ እኔ በተወለድኩበት አካባቢ ይሄ አይኖር እንጂ በኋላ እንዳለ አሁን ያወራውን እንትን የተናገረውን ትዝታውን በሙሉ አውቀዋለሁኝ እና ለወንዶቹ በዛ ጊዜ እኔ ቅድም የጠየኩት አበባ ወደ ስዕል ተለውጦ በወረቀት ፎርም ጠዋት ተነስቶ ይታደል እና ይህን ኢንዲቪጁዋል ነው እና ኢንዲቪጁዋል ነው በወረቀት ይታደል እና ገንዘብ ይሰጣል እና ያቺ ገንዘብ አሁን ለኔም ትልቁ ማስታወሻ የመጀመሪያ ሸራጫማ የገዛሁት ብዙም ቁጥራታች ገንዘብ ነው
0: ቆይ ሁለታችሁንም ልጠይቃችሁ እንዳለ ትሰማኛለህ አሁን የተናገርከው ነገር እንግዲህ ሳት ደብቆ ተናገሩ አልቆ አልፏል ጊዜው አንተም እንደዚህ አርገህ የከንፈሮዳጅ ዘህ ነበር
2: አው ለበረች ያው ለብዙ ዘመት ለብዙ አመታት
0: አብራጀ ቆይ
2: ገነ ያደገች ስትሄድ እኔ ሴቶች ወቶሎ ሆሎ ያርጋሉ
0: ዘው ቀረ
2: ያደገች ስትሄድ እየጠነከረ ስትሄድ በመጨረሻ እንዲ ያለችኝ እና በትግል ጥላት አልቻልኩም በቃ ተውኳት ከዛን ጊዜ ጀምሮ እርግፍ አድርጌ ተውኩ እሷም በቃ ተላገ ተታተ እሷም ተወችኝ እኔም ተውኳት
0: በላይስ
2: እና ከዛ በኋላ ብዙም ሰዓት ቆይ ተዳረች እሷ
0: ጭራሽ
2: አዎ
0: እና ምን አልክ ታዲያ አንተ ያን ጊዜ አልዘፈንክም አላንጎራጎርክም
2: አይኔኮ ልጅ እኛ እኮ ልጆች ነን ሴቶች ቶሎ ያድጋሉ ያገባሉ እና
0: ግዴላችሁም የራስሽ ጉድ ኬሬዳሽ ነው የምትሉት ሲሄዱ ማለት
2: እንደዛ አዎ እንደስከዛ እንጂ
0: አልዘፈንክም አላንጎራጎርክም
2: አይኔኮ ልጅ እኛ እኮ ልጆች ነን ሴቶች ቶሎ ያድጋሉ ያገባሉ እና
0: ግዴላችሁም

0: ከተማ እንዳለም እንድገጠር ሲል በግ የሚጠበቅበት ቦታ አይደለም። እኔም ትንንሽ ከተማ ነው። አሁን እኔ ይህንን የማውቀው የት መሰለ አርሲ ውስጥ ነው። ጭቾ ነበርኩኝ 15-16 ዓመት በነበረኝ ጊዜ እና ይህንን አሁን እንዳለ ያለውን ሴቶቹን አንቆ መያዝ እኔ ከበጌምድር አካባቢ ሄድኩ ሰው ስለሆንኩኝ በጣም ነውር ነው። ሴቶችን ልጆች ማፈንም ነውር ነው። እንደ በዚያ ላይ ደግሞ ነፍስም ያስገድላል እና የማን ልጅ ሄደት ይዛለ። ስለዚህ ሴቶች ሲዘፍኑ እኛ የምናውቀው በሞር አሸንድዬ ጋር ነው። አሸንድዬ ነው ሴቶች ብቻቸውን የሚዘፍኑት። ከዚያ በኋላ የእንቁጣጣሽም ጊዜ ይዘፍናሉ። ወንዶቹ ልጆች ይዘፍናሉ አብረዋቸው። ግን እንደዚህ እንትን የለም። ሁለት ነገሮች አሉ። በዛ ወቅት ከቡሄ ጋር ተያይዞ እዚህ ወደ ሸዋ እና ወደ ሳውዝ ያሉ ሰዎች ውድድር የሚያደርጉት በጅራፍ በመገራረፍ ነው እና እኔ ተገራረፍ ያላቅም አገሬ በሬ ብቻ ነው በጅራፍ የሚገረፈው። እንዴት የሰው ልጅ በጅራፍ ይገራረፋል? አንተ ፈሪ ሲሉኝ በሉ እንደፈለጋችሁ በሉ እንጂ
1: ፈሪ ለእናቱ ትል ነበር። ሁለታችሁንም ልጠይቃችሁ የሆነ የማስታውሰው አዲስ ዓመትን እናንተስ ደርሶባችኋል? ትንሽ ሆኜ ትንሽ ወንድሜ ነፍሱን ይማርልኝና በሌሊት እንቀሰቀስና አሸንዳ ስር ውሃ ይፈሳል። አሸንዳ ታውቃለህ? ውሃ እንትን የሚልበት እዛ ስር ራቁታችንን በጠዋት ተነስተን እኔና ትንሽ ወንድሜን ቁጭ በሉ ይሉን ነበረ። አይ ቲንክ የሩፋኤል ይሁን የምን ይሁን ሃይማኖቱም እኮ እኛ ቤት ምንም የተደበላለቀበት ቤት ነው። ምንም አያውቁ ብቻ በልምድ ሆኖ እዛች አሸንዳ ስር እየተንቀጠቀጥ ከትንሽ ወንድሜ ጋር የምቀመጠው ራቁቴን ትዝ ይለኛል። ታውቁ ነበር? ይሄንን ታደርጉ ነበር? ለምንድን ነው?
0: እኔ አይ ቲንክ አንተም ጠቀስ አድርገዋል። የቅዱስ ዮሐንስ ሳይሆን የሩፋኤል
1: ሚሉታል።
0: ሩፋኤል ከሽምብራው ጎታ ከተተንጌታዬ።
1: ለምንድን ነው ዝናብ ውስጥ የሚከቱን የነበረው?
0: ትርጉሙ አይገባኝም። ታድጋላችሁ
2: ይሉናል። እሱ እንደዛ ነው። በሩፋኤል ጊዜ ሁልጊዜ ደግሞ ይዘንባል። ከዘነበ ደግሞ ጥሩ ዘመን ነው ይባላል። ያ ዘመን እንደ ጠበል ነው። ሄደህ እንትን አለ ዝናቡ ውስጥ እንትን ማለት አለብህ። በገንዳ ያለ ውሃ አይደለም ግን ዝናቡ ውስጥ ትሮጣለህ፣ ትበሰብሳለህ።
1: እኛ እንሮጥም። አሸንዳ በቤት ውስጥ አሸንዳ ላለ ከውሃ ከጣራው ላይ የሚወርድ ውሃው ይወርዳል። ከላይ ከጣራው ላይ በአሸንዳ በኩል ይወርዳል
0: የሚሉት ነው።
1: እዛ ላይ ቁጭ በሉ ይሉናል። ደግሞ ልክ ነው። የእኔ ሰፈሬ ሩፋኤል አካባቢ ሩፋኤል ይደርሳል። ፖሊስ መቆመች ወደዛ ነው እና ዝናብ ሁልጊዜ ይዘንባል። ሁልጊዜ ይዛች ቀን በሌሊት እንነሳለን። ግን ደስ የሚለው ምንድን ነው? እንደዛ ተንቀጥቅጠ አዲስ ልብስ ደግሞ ይሰጥሃል። ለምን እንደሆነ አላውቅም። አሁን ነው ነገሩን ማሰላሰል የጀመርኩት። ምንድን ነበር ምክንያቱ? በዚህ ላይ የኔ እናትና አባት እኮ ሙስሊሞች ናቸው። ምንም እንኳን እንትኖች ምንም ባያውቁበትም፣ ግን እዛ አካባቢው ስለኖርን የሚደረገው በሙሉ ይደረጋል። በጣም አመሰግናቸዋለሁ። በጣም ብዙ እናወራ ነበር። ይህን ባቅ ኖሮ ቀደም ብዬ ጊዜ ሰጣችሁ ነበር። እስቲ አዲስ ዓመትን በተመለከተ ሁለታችሁም አንዳንድ ደቂቃ ልስታችሁና ምን መልእክት ታስተላልፋላችሁ? ልጀምር ከአቶ በላይ።
0: እንግዲህ እድሜን የጨረስኩበትና እንትን ያልኩበት ሀገሬ ሁኔታ ሳስብ ነው። አዲስ ዓመት ሳስብ ምኞቴ የሀገሬ ሕዝብ ሰላም ወጥቶ ገብቶ ድህነቱንም ቢሆን በሰላም ተቻችሎ የሚኖርባት ሁኔታ ቢፈጠርና ለእድገት ፍላጎት ያለው አመራር ቢመጣለት ምኞቴ፣ ሁልጊዜ የምመኘው ምኞት ነው። በግልም ይህንንም ለሁሉ ሰው የማካፍለው ምኞቴ ነው። አይ የሁላችሁም ምኞት እንደሚሆነ
1: በትክክል በትክክል በላይ ምኞትህ ይሳካ፣ ለሁላችንም ይሳካልን። ዶክተር እንዳለ
2: እኔም ያው ነው። እዚህ ላይ ብዙ የምጨምርበት የለም። ያው 2019 መጪው የኛ አመት ከዚያን ጊዜ ጀምሮ ሀገራችን ጥይት የማይጮህባት ብትሆን እኔ በጣም ደስ ይለኛል እና ህዝባችን ሰላማዊ እንቅልፍም የሚተኛበት በሰላም

0: ሰርቶ የሚገባበት ሁኔታ እንዲፈጠር ነው ምኞቴ።
1: እኛም ምኞታችሁን እንጋራለን ወንድሞቼ። እንግዲህ አዲስ አመት ተስፋ አረጋለሁ እንገናኛለን። በጣም ጥሩ። መልካም አዲስ አመት ካሁን ይሁንላችሁ። በአዲስ አመት ዝግጅት ላይ እንደስከምንገናኝ ድረስ ሰላም ሁኑልኝ።
0: ሁላችንም
1: ጤና ይስጥልኝ።
2: ሰላም ሁሉ አድማጮች ሁሉ ሰላም ያድርሰም።
1: አሜን አሜን አሜን። አድማጮቻችን እንግዲህ የዛሬው የመጀመሪያው ከሰዓት በኋላ ፕሮግራማችን ይሄንን ይመስል ነበር። እንደገለጽኩላችሁ አንዳንድ ሰዎችን እየደወልን አዲስ አመትን በተመለከተ እንዴት አሳልፉ እንደነበረ እነዚህ የሚያስቁ ነገሮችን እንድንጨዋወት ዩሉንታን ተተን ማንነታችንን አውቀን ኢትዮጵያውያኖች ነን፣ ምንም ማንፈራ የራሳችንን አሳልፈን አንሰጥም የሰዋን ወስድ የሚል ነበር። ዩጎዝላቭ ተማሪ ሆኜ ዩጎዝላቭ የእንትን ፖለቲከኞች እንግዲህ በሚቀጥለው ሳምንት እሁድ ከሰዓት በኋላ ከ14 ሰዓት እስከ 16 ሰዓት ወይም ደግሞ ከ8 ሰዓት እስከ 10 ሰዓት ባለው ፕሮግራም በ101.1 FM ስቶክሆልም ራዲዮ እስከምንገናኝ ጤና ይስጥልን የምንላችሁ ነው። የፕሮግራሙ ኃላፊ አህመድና
3: እኔም የፕሮግራሙ አቅራቢ ቢኒያም
4: እና ቴክኒክ ረዳት ሉል ሰገድ
1: ጤና ይስጥልን። እስከ ሳምንት መልካም ሳምንት።